ስማ ወልደ መንፈስ ቅዱስ አሐዱ አምላክ አቤቱ አንተ ቸሩ መድኃኒዓለም እግዚአብሔር ሆይ ተመሰገንኩ። ይህን ሁሉ ጊዜ አሳልፌ ይሁን ለጊዜ ሆኖ ዛሬም ይኸዋለሁ አመሰግናለሁ።